ጠብቁም በጊዜ ሰብወት መልኩም በየት ዛፍ መረብ ደልአው ተገኘት በጊዜ ጠቅቡም ገጭ ይችዋል እንዲኮ ደግች እንዳርጌ እንጀመጥፋችም ኩያይሰ